ራስሽ አትቆሪም እንዴ? እስቲ ዞር ብለሽ ከየት ጀምረሽ የት እንደደረሰሽ ተመልከቺ። የስኬቶች ተራራ ነው እኮ ቀስ ብለሽ አንድ በአንድ ያሳካሽ። ደርሰሻል፣ በጣም እኮራብሻለሁ። ሁላችንም እንኮራብሻለን። አይዞሽ ቀጥይ።